난 나열리 마우투나 장수신니 마르돌르브근너를 악대게 언제 혈흐든 활사실거기 다가걸지 장수신의 은하를 녹어가는 시자 가돌테 이흔아 일리 마우툰 흐둔의 운대린 돌아리리 우집근너란 장수신의 Тэскэлүгэ байлжээн Үүдне хангатээ ухтан тасын авлашуғын Ян ой шүннана бэгүн сарбашту үрэхтэмэн Бэлхгэжи бодхуа болгулу бүгад гарну хэйнэсүн Шүннан ойна мэрна сомбожээ хэрүү талхли ясыгий хэгэ тэйж бэна

0: 우지집에 세노 소딘 후슬 살는 귀시에 우물우물인 후후돈 소라갈 벌거지 소라가제 사문자 마리아 뿔 세린 쇼님 덜단 세린이 봐도 나그득신 눈눈눈 임시야 우는 시거려봐 터부걸 시거랄하 터부게 야들리 윌드지 말로 해그제 툼맹은 부드러니 헤매우냐 한설가가 흐르니 얼어 썩센 짱유에임 나로다이 미층세네 가지로도 떼스니 다스임 돌단 투무 일군 명언다둣 타이빙 우시 엠드가 두릅태 으득늑 우른치 부엇 걸치 후문이 야문에 닥쳐 송을 집에 갓 쉰난 너이나 호주세네 어른들 셸링 두심을 데려보지 바르나스니 솔알 오르바수 Шэнийг яши чагдэнгэд хэрэгэд нь хойгандагулаад ондон жүхтэн явлаш ой.
1: Сонсогчдоо сая та нартаа байсуу хуурчийн өвлөн үлдээсэн жархал цовлын шастэр гэх хуурийн үлгэрийг сонсголоо. Үнэ цалгамжийг мархашийн үлгэрийн нөвтрүүлэгт хүлэн авч сонсорой. Энэ тухайн үлгэрийн нөвтрүүлэг өндөрлөж байна.